አይደለህም የቄሳር ወዳጅ በጥንት ካንተም በቀር የለንም ሌላ ጠላት ጲላጦስም እኔ ንጹህ ነኝ ብሏቸው እናንተ ግን